አይደለህም የቄሳር ወዳጅ በጥንት ካንተም በቀር የለንም ሌላ ጠላት ጲላጦስም እኔንስ ሆነኝ ብሏቸው እናንተ ግን ስቀሉት ብሎ ሰጣቸው ተቀበለው ጭፍሮች ይዘውት ሲደርሱ በአደባባይ ሊዘብቱበት ተነሱ የሾህ አክሊል ታተው ደፉበት በራሱ ልብሱን ገፈው ሐራ ለበሱት እነሱ በቀኝ እጁ አስያዙትና እለት እንዴት አለ የአይሁድ ንጉሥ አሉት በፊቱ ላይ እየሰገዱ ዘበቱ ምድቅ ብለው መልአክ ተፉበት በፊቱ የሰጡትን ያቀበሉትን እለት ተቀብለው ራስ ራሱን መቱት ገፈፉና ያለበሱትን ሜላት አለበሱት የለበሰውን ከጥንት ርህራሄ ጥቂት የላቸው ለሁሉ ከገረፍ ነው እንዴት ይሰቀል ሳይሉ ሊሰቅሉት በሮማውያን ልማድ ወሰዱት እንዳሸክመው አይሁድ ለትዕግስቱ የለውምና አምሳል በአንዲት ሰዓት እነሱም ማጥፋት ሲችል የምትሰቅሉኝ በምን ነገር ነው ሳይል ሄደላቸው ተሸከመና መስቀል ቀራንዮ እንዲህ አድርገው ወስደው ሊፈጸምን